0: ngo chuzgan dur dizig ji de rang gele sin de yang ha jin ta tham ba je to muzik kwario tham ba dang bon song san chin na shi to shi kan ge rang ngo nam shi hon da dang tham ba ni ba song san chin ge nyer lam dang gjon ga chin ta ka lam ge ni tsu tham ba je wa nam le kor ge san jer dang tham ba nga wa chu gun jing ti ro lang da la na tham ba so so nang a yang nyen da dang ni rang ni dan reji ra sha chi ra re wa ra san tsu lo na yang nga chu len sin ta tong sang ka brang la chu ko nga chu len sin ta tong kan ge ka brang dang тгэргэв дэнэг чиг тэгсэм нэргэ хсэмдэрэн аадан тгэргэв дэнэг чиг тэгсэм нэргэ хсэмдэн тэгэр кэлмэйэн Рэнэм кэнэ бадэна варкэм дэнэ сургэн сачна навши тэгсэ кэн гэбдэг нүгэ анамши хонда дэнэ ацэ ир жилэнс гэж бэ хонхэгэ надэрэн хатэнэ дэрэн шэти вар дэрэн дэнэ сургэн сачин гэ сакэл кэммэз гэ нам тамаатан шин мангэ дэнэ дэнэ нэ ян сошин гэ сача мангэ чаз гэ дэнэ юшу гэ сакэл мангэ чаз гэ хучу дэнэ темчин гэ сакэл кэммэз гэ ян чар самсын 당연아 차름정쯤 봐주고 남친 혼다고 상친 낭크지 사차 가잔다라 신멍아 당연아 하나 탕저세고 그
1: 자위엔 소나멜레 비에 키비야 소나멜레 비
0: 준이 남 과정소 얻었가 남친 혼단데가 지냠게 일진스기 슬랑거 사큰데 남 통화 당 신멍원 저지레 도동 고르트게 앵급 중앙에 고르트게 앵급 소니와 데르 도그 사큰데 남 통화 당 신멍원 저지레 도동 고르트게 앵급 집든니 고르트게 앵급 소스마디 테닝 카그 사큰데 남 통화 당 남 마르퍼 저지레 도동 고르트게 앵급 집진니 고르트게 앵급 소치와 데 공호그 사큰데 남 통화 당 신멍원 저지레 도동 고르트게 앵급 지니니 고르트게 앵급 소니와 데 나브제그 사큰데 남 통화 당 신멍원 저지레 도동 고르트게 앵트니 고르트게 앵급 니트와 데 유슈 사큰데 신 ᱡᱮᱨᱮ ᱴᱚᱴᱚᱝ ᱠᱚᱨᱛᱠᱤ ᱭᱟᱝᱜᱮ ᱴᱤᱜᱱᱤ ᱠᱚᱨᱛᱠᱤ ᱭᱟᱝᱜᱮ ᱧᱮᱥᱢᱟᱴᱤ ᱫᱟᱣᱡᱮᱜᱮ ᱥᱟᱠᱮᱱᱫᱮᱥᱤᱱ ᱢᱟᱸᱡᱮᱨᱮ ᱴᱚᱴᱚᱝ ᱠᱚᱨᱛᱠᱤ ᱭᱟᱝᱜᱮ ᱴᱤᱜᱱᱤ ᱠᱚᱨᱛᱠᱤ ᱭᱟᱝᱜᱮ ᱧᱮᱴᱤᱜᱣᱟᱴᱤ ᱤᱥᱩᱜᱩ ᱥᱟᱠᱮᱱᱫᱮᱥᱤᱱ ᱢᱟᱸᱡᱮᱨᱮ ᱴᱚᱴᱚᱝ ᱠᱚᱨᱛᱠᱤ ᱭᱟᱝᱜᱮ ᱴᱤᱜᱱᱤ ᱠᱚᱨᱛᱠᱤ ᱭᱟᱝᱜᱮ ᱧᱮᱥᱢᱟᱴᱤ ᱨᱢᱟᱪᱤᱝᱜᱮ ᱥᱟᱠᱮᱱᱫᱮᱥᱤᱱ ᱢᱟᱸᱡᱮᱨᱮ ᱴᱚᱴᱚᱝ ᱠᱚᱨᱛᱠᱤ ᱭᱟᱝᱜᱮ ᱨᱜᱟᱱᱤ ᱠᱚᱨᱛᱠᱤ ᱭᱟᱝᱜᱮ ᱧᱮᱥᱢᱟᱴᱤ ᱛᱩᱝᱨᱤᱝᱜᱮ ᱥᱟᱠᱮᱱᱫᱮᱥᱤᱱ ᱢᱟᱸᱡᱮᱨᱮ ᱴᱚᱴᱚᱝ ᱠᱚᱨᱛᱠᱤ ᱭᱟᱝᱜᱮ ᱡᱩᱵᱡᱤᱱᱮ ᱠᱚᱨᱛᱠᱤ ᱭᱟᱝᱜᱮ ᱥᱚᱪᱤᱣᱟᱴᱤ ᱱᱟ ᱠᱚᱨᱢᱚᱜ ᱥᱟᱠᱮᱱᱫᱮᱥᱤᱱ ᱢᱟᱸᱡᱮᱨᱮ ᱴᱚᱴᱚᱝ ᱠᱚᱨᱛᱠᱤ ᱭᱟᱝᱜᱮ ᱡᱮᱴᱤᱜᱱᱤ ᱠᱚᱨᱛᱠᱤ ᱭᱟᱝᱜᱮ ᱥᱚᱱᱤᱣᱟᱴᱤ ᱛᱟᱛᱷᱟᱝᱜᱮ ᱥᱟᱠᱮᱱᱫᱮᱥᱤᱱ ᱢᱟᱸᱡᱮᱨᱮ ᱴᱚᱴᱚᱝ ᱠᱚᱨᱛᱠᱤ ᱭᱟᱝᱜᱮ ᱡᱮᱱᱤ ᱠᱚᱨᱛᱠᱤ ᱭᱟᱝᱜᱮ ᱥᱢᱪᱤᱣᱟᱴᱤ ᱛᱚᱝᱥᱠᱩᱨᱜ ᱥᱟᱠᱮᱱᱫᱮᱜ ᱱᱟᱢ ᱛᱷᱟᱸᱡᱮᱨᱮ ᱴᱚᱴᱚᱝ ᱠᱚᱨᱛᱠᱤ ᱭᱟᱝᱜᱮ ᱡᱮᱱᱤ ᱠᱚᱨᱛᱠᱤ ᱭᱟᱝᱜᱮ ᱧᱮᱨᱜᱮᱣᱟᱴᱤ ᱠᱷᱟᱱᱨᱚᱝ ᱥᱟᱠᱮᱱᱫᱮᱥᱤᱱ ᱢᱟᱸᱡᱮᱨᱮ ᱴᱚᱴᱚᱝ ᱠᱚᱨᱛᱠᱤ ᱭᱟᱝᱜᱮ ᱡᱤᱜᱥᱢᱱᱤ ᱠᱚᱨᱛᱠᱤ ᱭᱟᱝᱜᱮ ᱧᱮᱨᱜᱮᱣᱟᱴᱤ ᱯᱤᱭᱟᱝᱜᱮ ᱥᱟᱠᱮᱱᱫᱮᱥᱤᱱ ᱢᱟᱸᱡᱮᱨᱮ ᱴᱚᱴᱚᱝ ᱠᱚᱨᱛᱠᱤ ᱭᱟᱝᱜᱮ ᱡᱤᱜᱥᱢᱱᱤ ᱠᱚᱨᱛᱠᱤ ᱭᱟᱝᱜᱮ ᱥᱚᱜᱱᱤᱣᱟᱴᱤ ᱠᱷᱚᱴᱩᱜ ᱥᱟᱠᱮᱱᱫᱮᱥᱤᱱ ᱢᱟᱸᱡᱮᱨᱮ ᱴᱚᱴᱚᱝ ᱠᱚᱨᱛᱠᱤ ᱭᱟᱝᱜᱮ ᱡᱮᱱᱤ ᱠᱚᱨᱛᱠᱤ ᱭᱟᱝᱜᱮ ᱥᱚᱜᱪᱤᱣᱟᱴᱤ ᱢᱤᱱᱠᱷᱤᱜ ᱥᱟᱥᱩᱱᱫᱮᱥᱤᱱ ᱢᱟᱸᱡᱮᱨᱮ ᱴᱚᱴᱚᱝ ᱠᱚᱨᱛᱠᱤ ᱭᱟᱝᱜᱮ ᱡᱮᱨᱜᱮᱱᱤ ᱠᱚᱨᱛᱠᱤ ᱭᱟᱝᱜᱮ ᱥᱚᱡᱮᱣᱟᱴᱤ ᱠᱷᱟᱱᱩᱜ ᱥᱟᱠᱮᱱᱫᱮᱥᱤᱱ ᱢᱟᱸᱡᱮᱨᱮ ᱴᱚᱴᱚᱝ ᱠᱚᱨᱛᱠᱤ ᱭᱟᱝᱜᱮ ᱡᱮᱨᱜᱮᱱᱤ ᱠᱚᱨᱛᱠᱤ ᱭᱟᱝᱜᱮ ᱧᱮᱨᱫᱤᱱᱣᱟᱴᱤ ᱥᱩᱱᱠᱷᱟᱜ ᱥᱟᱠᱮᱱᱫᱮᱥᱤᱱ ᱢᱟᱸᱡᱮᱨᱮ ᱴᱚᱴᱚᱝ ᱠᱚᱨᱛᱠᱤ ᱭᱟᱝᱜᱮ ᱡᱤᱵᱫᱤᱱᱤ ᱠᱚᱨᱛᱠᱤ ᱭᱟᱝᱜᱮ ᱥᱚᱜᱥᱢᱟᱴᱤ

0: 바렌다는 롱고 잘람 솔 소바 공시 녀통녀 틀로 신정 속서 땅위 예스크르맨 그 토마데인 바당 잡치기도 암 소울 소바 공시 아야키 공성 그스텐진랑 땅위 아르니 예크르지맨 그 토마 앙레스고가
1: 허라라소 카에도 소
0: 아 탕더 땅위 예스크르그 맨크르그 란정 와이 비제트그 녀트요비 고름등 발롱든 고름등 대신 아르빌드 사큰 고름지 아 차주르시 요정 년슨 메버 처 차오등 차딩그스 이르그등 대한치가 간국을 먹힐 얼고수글아 수과가 망판게 샵시엔 콘돔시오 배던 대던 잡지기때 아 칠리 일거르긴 해킨 바던 고르시다등이 다사브스고 용니 듬직 그게 쉐츠크 간 담보 용아등 델리앙 탕들 다 파마고 특냠데 일거르당이나 아갱고토송 라스과 에르쿠른 좀 콘소엔 비 차친데미다 등이 촌 소바 공시 안저와 헤어가잔 제셔츠크 그게 김콘데 레다 등이 아도니코 링튼시다 등 냠출 그 다크르게 셔츠 시탐노군데 인간이 당스 당데 메인쿠른 접지 신장 소신 그때 버그니 에르쿠르 그 사르트 렌틀 셔츠다 등이 남아랑 숨 제종 등 차든 마치르그니 그 예르쿠르클 렌틀시오 바당 Dīn-nīn jōngā-gārāngā dārkī-lāwīn rābzī-tūl yēr-kūrvī gānāwī dārkī-lāwī lōr-jī-jēr jīkhil-tē-tē. Tēn-shēn-rāwī tēn-chir-zāng-tāng, sēl-mūn-sē-gā-tāng, nā-tā-tā-zā-tāng-tāng, kāshī-gā-nām-kūr-sū mzīr-jōng-kūr-sē-tī-tāg-tāb-chū-tē, shīn-jāng-sōp-shīng-gā-mzīr-dī-dāng-bī-yā-rī-chīn-mzīr-jōng-tāng Соул цогба гонси гаярти еркүш эмкэн маңатын дертүн жонгзы гэж дерзэн ян бир дамрыг мэг датэнгэ дав жапаны дар гэвэр сарын синжэн сухс елкүр мэнкүр тэн нэг тун дин чарж ёбатын чав чигд зэрдэг дан би квалым ртэг жанч аргны елкүр ж чэрчүл мэнкүр ахсарчын чати цакрын цанкүр дан ожонс чоби чадны елкүр зу билэг ламтэг донни Шүг юуны монцгоч намгаж андан билгэж анч ертэл ерхүрг аргинкоо гонжирсэг үг.

야, 저거 정청서 공리 보조 정청. 나의 성청색 거는 게 실은 해문다가 저거 정청서가 가야는 그 공성아 조치치 가도즈는 흔하더다. 야디나 신의영 다디른 게 디바가치가 잠바 정문다질리다 땅이 남진드 담질라년 조르가니 하시 회차 로저르가는 그 저거 정청서 아무간데가 아치가 영아 총아등 니조세니 너무 그 실은 게 응어진나 담지즈셔줘일 난 하몽 하모즈가 총화 첸보즈가 요크 탕크아 그게 카트하릉노그 자크브즈가 총을 짓고 조개 성스 조카 그게 그게 첨근이 정마 야다 체체 릉릉 알럭시 체스기나 후자 나 시라 용스크 니 뇨용 다지리브시에츠 스파게피 카회라 니슴제 삼바 삼젠 주슴제 라카 트기체 세르고노가 회타라 쳔마 남가잉 아릉릉가 가슈크타라 아르그 마치그노가 아르게우 하츠코잉 치기지 아니 타크고니 총아셰츠 총아그 쳔마 남지셰바 참마 세마 담부르 종이 다니다 라마치당스 카트르 크르송가 히글리나 파당샤진요노가 니츠고잉 총아셰죠. 아, 더 볼래. 나영아, 초주제를 하지요크. 더지스. 니소타 총이 뛰니 다 총아가 뉴스중심으로 녹으신가? 총아가라. 흐지위고니. 야, 초 나주지 돈득 치즈요크. 치후자, 니에 집탐나. 춘도루 제신하시공노 코트인. 더지스. 더니 니소그셰죠. 더보 체릉아 송환 조사가 자크다나 어동우 첨부스기요 어동우 첨부다가 세모나다 니초 망아가 아릉흥거나 세모세리 냠드 초아로리다요 그래서 치 동우다 가냐당나 응어 차위다 당이 고초 살라모 세니 참적은 현승데 파죠 더지즈 디마체크 니 아르크직 네초터가 정마가인 스카차 쳐즈요나 다칭아 시라코리 스칼 치르용조 마질 더지리 쭈즈 총아 고슈라 다달레 쭈즈나 니초 그레와 르콩 쭈쭈인 더지리 킬랑당이다 그렇게 라마바탕스 Тани цуагэ шкава жатх чаласали шилм нэмүү чак чали сатх рангнуугэ жакв дэ тэндэнс кэрги рангник цунсг тамчил цун цари чэмо цора кэчун долухтара лэгчи нири тэрка цама джв цануг тонида нэцуг чунуг ашка чат ила жанида танги кэрги дунгу чэмбу дэ загэ вэсэнс кэ дунгу чэмбу дэ цацаи 간냐땅스 동구나 다른 니초 망아 망아즈 요노라르스 더니키 고가나마코리 스카상 톰부고고니 야 아로 니초 차오 니키나 니초즈기 요타라 더그 치초 살라무세니 참적은 현스즈 흑그리오크 다 치초코 세제 차즈요나 후자 니 스케체르초 더 지리 쿠셀마트가 Олурд ордонгоны нэцүүз саахны хэсэнс. Цума хатян янцэн чири сэмзга. Нэцүнд нэ цанга нэцүүг жобуйн котхэн чир. Йинжин нэ дэйвшана та кэргэ саам годон чэсгэ нэна. Тэзэрида кэргэра тэцүнга бяцали. Самлуг нэнга. Самлу дэнгэ дац. Кэргэ Пэмдгун зихэн ардагбэй нэзуудэй дашуэра сэма арынгэ нэзуугэн долу хэргүн матавэн доли сэмэрч үүсэх. Дэгэдаа кэргэй ясэм зу хэртүн ланглэн ада сачаададан каджалэй шэр арынгэ пайлавэ юнсэх.
Tani kirgi gashtura rivi kongi. Kirgi nyiyo nga lakshir ka tsangmara manur machiga. Arang tsangga chama riri ga laga vzhagsik. Retara yishyo nizga nizu gu chunu ga rivata kirgi shkang matavsik. Ke tondakar jirmir ka tsangma nizu shaitangna nizu ga simdik jire ndoli yang mashetsik. Nizu ga simzga dhagpunda shiratoni nyiman gaki ngurthara. Nihkarnuga shkata kargashanina mashanina tandoli kargay tukpashirida adagpunda ibtizg. Adagpulga, nga chokarnuga shkata chi ashal. Ta zinu, tsungagushachu. Chu shkata ngay chima chivshinta chu tukpo nitsu targa tsangma pshatanga. Ritara kachi ngadlan shtigara matabta. Ta zitangsg. Nitsuga shkachata konara simdigi. Yangchir kirge. Yadag bolag. Chinga masang atangmu huja. Sachatani. Chi shtingham ngamban jargatang namana. Tazirib jino. Tsungagara basang menu gargoni shecho. Nga sachate tonara. Chi shenu gar dungu chenbu tara ganyatang ta. Onjing sami lindiwa shigla. Chi karnu ga shkata shenara ardunguni nizuzg saungi khita. Tishchengata, ngay cho lindibji maanyin nari ya, taziri fshetangsik. Tsungaga di fshetangara, nizuga pachanga jamnu ga choni salungi usungsik. Tanita, tsunga simshchoi, kirgin jubashiri, simzga ngay tachi tundagta jima jibshinta maashenatan jgindik. Tandoli, kirgin nizuga rngama nizungi argikunga fshirula ikdangsik. Qolurda nizuga uwarnangni xushugundirzgiri pırsungsig. Dide tazil tsungwa ganyili sepahtar jirni rangil nizuga uyoguwa cisungnu xisungsigya. Simziga ardungu ni hungnuga nizudagira rangik zhugbola ranghang jatir tobi tafzani nu xisungsiga.

0: 우마리리 디카요노 로컬로 트도고다 우마단도 무즈다 인지라 좀그 나한테 그다 길로르고 산츠페리다 두노데 바시 좀 바체 치치마한데 치치 트콘 호츠세테 나무 페라 다 호츠세테 나무 페추고도 저 턴턴지 다 다운은이나 로르 자치다 기치가 아나 치친가 다 호츠세테도 꾸데나 문직 당아주 잔자 사크도 존나 아무체 게체랑 텐즈 주시 다 기라와와 뭐 파스 그 세토노 피셀로 어쩌서 아무체로 어쩌서 테인즈나 뜻 다른이나 고쳐요 다 뜨글라니 하 두기데 다 다르다 같은 때는데 이게 아까 좀 보셔 좀 필요로 어떻게 했는데 지지 좀 다 어떻게 죽은 거 같던가 다 도마시 참 다 어떻게 했던 산지 그 테니피스 봐 두다 도마 산지 있죠 어때 그 중에 그게 도착 했던가 남바 먼저 주고 다서 도착 그 지름 하나 직접 구나 마임베 다 그나 그나 딘슨 그 그 도착 있 도착나 그 두님 벌 외쳐 봐 다 나 직접 못 줘주 너 체치 특하시고 체치 덤발하기니 호미 리슨 그 자체 때 수순이 다 호마인지나 이렇게 하란도 탔어요 대통 때 호미 그 호미 생겼던 때 대통이 호미 그치니 그 체체통 때 대통다 도착이죠 리샤코 도착이죠 어떤 고치지 넘바는 제치 제판에 탑 기와가 군이케 정체 다 소치 찬누비지니 다 정체 샤정 샤정이죠 뜻이고 샤정 고트이나는데 나까문고 다 고트 이선 참바이고 링게 고트가 호중은 또 차탱고 다 마라츠가 라츠 고트이 준당스가 당스 타마 타마 고트이 근데 인지나요 다 흡부터 나타나기 계절기치 그즈그 단데 이트크맨 흐르텐데 스테니 이트크맨이 다냐안두라 냐안두크누 토트이 탄누진 리샤코드다 로트코드 호미초루카톰 마테데 토이 달 로트코드 나나 컨크리크누 남바 도모요네 네요 지지르 이그투니 체치 도악 정디 그린 다 호미 정디 아다 호미 정디 그린데 다 우수요 히오크네 그때 지그치 빠주 다 로트이 탄누진이 호마 그치니 호트트가 다튼 같은 통력 호트가 너도 구역금액 기진게 하는 얘기 라크나 전에 그거 호마 호트인 라크니 만동사 가수르니 도모 요금액 되게 힘든데 소욕 다른 아마 호트 가마지 찍는 가시 테이터이다 호마게 히나히 마히나 마히 킹게 그저 무슨 상부터 요미닌 어떠시고 제 지치 담바다 탐진 좀비 튼튼 호트 거의 달 호킹글 호트가 지라 유시 고추긴 기주 달 호텔라 보르는 된 기주 달 호컨데 기로용가 제노타르죠 남제 기로용가 호텔도 호중 셴이스죠 다 기긴다 호마 아니가 부분 기주 호텔 탈무스라는 스투다다 싶다 기긴가 까마지 찍는 까 기긴가 논논 논논 이데 다 까마지 찍는 니 생활은 까 기긴가 군이 이런 게 시대 이런 걸 렌텔이다 되게 자기 기긴누 그 사람한테 지지를 구주 뜻이 국다 더 тэнтхуло тэ пилэг чэнзэн дэзу дан гумаа хожун хоратан рэмбай дэтэн хэбэрта та луньо чан гуга та хшигэнда нэхтэй тэнгэда тэнгжэм кэл хоча шэртэв тэн ана мана чэг цуэнни ломайан пэнтхуни ломайан гугэн жэгтэхни дарэг чэнэ ломайан гэнэ хэбэрта та кача мана шэг гугэ та уэг ломайан гэнэ та уэхэ шэг хиймэн гу цэ тэгэнда муза тэнда гэдэйна та гэл хоча шэртэн дэзу бутэнжэна та лома нэнэ мэнган гувэнжэгжэн лома лихка мэнган лома кача шэчугэ тэцу мэнг хэпэрта кача мэнган лома кача мэнган шэгэжэн лома гувэнжэгэ та лом та гэл тэртэг сарван дэр гочу ичугэ шуга та тацэн гэ сажун зэнта рэмба тунгу нэва сэнба жава та пэчэр гэгэ ладжа на музыке шкинер окей кэгэгэ тацэн гэн дэзу чэгэ та кэгэгэ намба кухкэ чилхва чизва та на музыр тэна гэгэ намба гэра сонэ та ранан кэнхэргэ чэгэ сажунга шиктэй мара сонэ тэнди мэнэ та на музы имэнэ та тацэн гэ сажун зэнчан дэ шикдэ тэн та умэтэта сонэ чэту шэту сарэнэ тэнэ хожун намба эдэ тэн хэцу та хокэн хочэн сонэ лэнэ гэгэ янта янэ лэнэ шэтэн дэ гугэра гугэ дэгэна танда цо тонтонс гэнэ мо агра а локэчи локэ ни локэсэн тмуз гэзани чэдэла тонт гэжэн саагар та та ачу тав гэн ачу гэл хотэн дэна та ни тон нэсэн гэ дава гоани зой тотэ шэт сарагалама жудэн сарагалама гэке жачага жэу тэрүн чи шэт сарагалама гот гэн ачу гэл хотэ тав зон дэ та жун тэсэн тэ шэт гэл та та жун тэсэн дэгэн нэ ачу хоман гүн гэжэ 다 기겐그 니트 니트 데이큐 다 페츠 튼톨로 트필로징 로트셰트 트나타 페츠 남바 시청리 단 데인지나타 다 차드라 똥똥 좀 비거리 그이나라타 왔다 왔다 치티 루치니 기게 다롱지나 루르 자츠 기치 로트셰트라 군단고 기게 인가스 다롱 티 살루트 정도이트 되니 아몬치글 로트셰트 트킨젤리 다롱 치 건바람 하라 부트크메는 남바 노츠다 쇼요크라 다 티나라 아랑거치니 kala kongtsum kenga nam kshetum namungdi kujugu lama chini lukka shuju loma lukung lotu tuni maa gu yigjina ta okei ku lotu shetum dira manjangvir kale kale ta kshetum sarawa lama sumi loma tsama chik pentu ju tu muzi luk tatna ta tera rungi chin gunga meni namu ta tatung ka sa junga sumi lukka chini namba namu zi shendir ta ta rungi jama tata gigen Okay, gigi na chik saab jung gung zin tan dhamu shik jugu kukye maa tinju. Tin tan na gigi maa ayang isi naa song shik dek tan. Shira ngui so tringi lag leng chung dita kye chini. Ta ayar nal gen nal zin jina gigi naa baga ta jeshin nang ga so tri shet tib gajong li maa ta ju. Nang ayar ngari yuwa yin kwa tin chi.
1: Ardamla ribi jung gir tukumala kuyga yin dangul.
2: Zemel lungi zhengbi chemel la shkelam jie shalang.
3: Hosu ki ji shalang.
4: Yaasir dunga sangku nanjina ba kongni dirunga lobsung kuija shalanga chanban dabjili da ligan namtrir lag. Da korungginjina da tangayarnanga kongsang shkamdi. Saabjungan zanjan di shigida lin daga kargam tongti nyongrugnda surushiti chatak sarwa. Dazu Nyamchul shiyong tandaga tongti nyongraga tang tambi ta girga namban sonu shayna gongsangar kamdara di chuta amzanga guni rangranga chatab zarwara yangna jiga lopchil yuqwaazga lopchil nambaga jila xibsha yuqwaazga njogjugu sharta yarmarga karga loptun manga nyenguga, daguga, lopchunga, yeguga sikunga rewandan zanga yuqa daga lechandim jiga tar tangdi lechandi nanga shinkanga girga nambala danga chulurin jirga lechanga rezig shayali tsagzgib zigi yungna ta rewanda dangdab langdi sosu karga kabdanda yin lakhyang tapani guajan chishina yin dani lechanda muzu gojuga si juga nangdani jina jindanga chuga lopchuga namba yarga nanga dichunda vishju shaytangra kargandaga karga gojuga lakani lechanda maa zu limnyong yu kabdan maa zu shaynyong yu uzu shaytsu zgara ju shil maana haatam vayadiga jig maana kayigar naadiga sikunu da lopchuga namba ra lopchuga namba lomarga yangra urka jik shayali yungna jiga noga yu jira dika yu jira tingdangna uzu rangkwe jantung lakani gergin namba zu yang gongsanga dichunda chigi vishjula yika yuka ta konga gergin namba ga kabdan dechig nyani yungna ra ju tingdangna topje, goje, nyanje, lenje kamaazig yuka khwe derlanga goni gongsanga dichunda gobchiga yukwaazigin charzi tichangzig vzii dalini ta tatanga ayarnanga tsuwanda jorji danba zarzi qatangni arantang danbaazig yungju dada hajang gachimburi. Rintang dambazig chikhi yungu gada da runguma nguma zuga lechin nara nyonjara girgi nambaga rewa nantabdo nonuma ciga deringa lechin dabji li dali rayu chu. Tana ayar nang tongtanga lakani shiyechaga nangtana ngayang xitab yoka. Taga rangrang gangla gangchamga goni shiyetimda daga damsiga nyamlanri yungju dada gachinri. Ya taga dicuga ganga deringa lechin da tongtsam jugranta taga Dīrāngshirna chāmbāg nī gōbchik shiyo lōrīn jir kīg lōrgan rāmbiyadanga chāmbāndara gōbchik yōrta yāng jū tīchū kāgāngab lōrgan rāmbiyadanga gā chāmbāndi nāngā shīng mātabda dāga chāmbāndi zhūwa yōli chāmbāndi gīgūnu gā nyankun jī rīgōng tāxīna yīn dāga chīnān bāzu yāng lēcīnār jīmā nāngā shīg jū zā jīmā lēcīn nāngā shīg jū rīwā yīn Rītaga mjīngtir tāngdī rīgirga nāmbāq zū shītī līcindilā nyēngkhīnga chobo yōnglā guāchān chīshīna yīn dēcūka gāngga dērāngga dēcūlaq chīgirāngga lōrīngjirga līcindāq dōngcumda gāngjōgjū yī līcindīm dōngcumbā tāng sōmdrīg bāñchimla rūmā tāng sōmdrīng gāngkarwa nōrīn cū tārkilwa pshīglo chichib tārkilwa gāngchag cērāng sōnumrīn chīmchī yīn tāngar jīmī līcindā ngā chō yāng chirinjil chī nāmbāga Azamji gan tsuwa zhorshi danbazgara, dandi tangdi gayarnanga gongsangda zhorshi danbazg yongbi zhahir mundanshina yin za jimi lechinang nga tsu yang chirinjil, tabdi mo shirogu namba.
5: Nga tsuru zhin qiba na tamagni yinbi. Dirjin ji cui choni, kongkaba dozim shungzi, hangi si pami zhongla shin ni camzhi tang si shi sha jir gomgidla. Pamir zhinlin ji tang ji tab danba na. Nam yung sen kum mtig bar, 야르브 차텐지 버티티샤지 디힌